0: ፊኒ ማዛ
1: ደም መግነስተኒ ሄምበር ሜርባሁርገ አልማርሁም መሐመድ እስማኤል ዲዲ ሊው ወፋባ ሪቲ አሰርገደባሃከ ገልዶን ፍራወር የነገ በልዲውንተፈጋ ነመከበየነ ኮረባፋኒ ዶንቶካላ ሜባክቲ በፈና ዳንናዋዲኒ ሃዳል ኮልዶፈሲ ቻምፓገ መሐመድ ዓደም ለሚያ በፈና ወራ ኡፋበሪ ባጀሪ ዶሃከ ደም ወክበላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ